야냥이 디한치니 아마르푸 체크 포팅나 호우슴체 참압지그세 군운데 가능 그 술 다켄데 이제나 바지르 다킬흐사르와 다크브 디그니 도모가 남바즈그리 리테나 타가 타가 지나 마트 마트 마트 지나 타가세 군운데 주카리 조코송송 참마게 킬레요크 하나 야 드나 쭈꾸총총 청마 그리고 하시앙고 좀아 십든 용자 대령은 캐츠가 아니시 주일 킬 동무 강인 지타나 소아나 귀 카지진 호충 즉그 나클진 시르든 즉그 칭리진 즉켈 소아나 귀 카지진 호충 즉그 나클진 시르든 즉그 칭리진 즉켈 드나 킬 가니오 문진나 헤크 거킹능나 마치 마충 흐슴거 직틀은 хек гэркэнгэнэ мачи мачун хсэмгэ дихтэлэнжэнс чэкэл ри тукучончон цамагэйэн кэндэнига кэкэчэкти макэна а рангэнийн курнаону гэ тукучончон жэмбачи кэчи кэкэчэк тутазхи ри нэни би тукучончон цо ди цугэгэнгэ тэнди на чонси би гэслим цэнэн донцэмдэ нинжугрэн та тэна тукучончон цамагэ тэнди на чонси би гэслим цэнэ гожиону гэ туми лэгшлинэн жагэ ди чуни чуки тэгэнжэргэ тола гожиону гэ шилэ тиба гарчикэнэ гожиону гэ а нартымра гарчун а рипих гаркунгэнэ гожиону гэ на чонси би ди тэнжэнхи ti han chen ni jin na yang zhu ku chong chong cheng ma ge da ga ka gang a yang su su zhe deng jie li da ni na xi zhe mi ren zhe xi ge zu da zhi ri de na teng di dong zhen ba deng zong zhe gua pu zhe dim zong zhen gan ke wa la jie zhe xi nu ru cu yin da ge wa xi lu yin xie qi da ge wa ren zhe ce ren zu nu ren qin a zu lim cin ji ma ge zhu ni yang zhe de ge yu yin de na ni ge di mu xi

0: ཁྱི ཕྱད མི ཁྱི ཕྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁ 사데 라세주 집성 라카니 때 오먼 고디 다디 디크르케스킨 라킨징 인스기 다디 니쇼키 라크스키 컴드기잖아 너야 허야 너 아무 탐고 그냥 좀 마즈기야 너 루카 마스 쿨로 마즈기야 너 루카 카파르당 좀 마즈기야 너 루크스 마르 쿨로 마즈기야 내 섬니나 쳔오레 탑데리 타소 내 스타크데 클로 원즈기야 니르크 세크 그렇게 코요 원즈기야 너 자나만 잔즈기야 너 그나만 손즈기야 이나 쳐서 공통 삼일 가슴 좀 쳤나 다 가로는 가면 그렇게 그서 와서 그래나 너고 가라면 그렇게 그서 와서 그래나 가로 샤는 게 셔도라 너고 띵 그게 준도 제 같은 놈 것도 신 그래세죠 이제는 신 놈 바싸 신 그래세죠 다르지 않나 간인디 모연 어떤 거 다 혀고 다라 세제드가 아니 그치셔 고세나 아니 그서 왔고 온드겐드가 아니 그 쪼파탄 드게드가 아니 그 쪼싹 마루 카신드가 아니 그서 와서 가로 사대 완드가 아니 그 땀 거를 치는 건 좀 안드가 아니 그 자랑 놈 거니 안드가 아니 그랬다 쓰면 커서지가 아니 그 쪼크 광 끌고 오네 그치야 아니 광암 가장 고서 그치다야 아니 그때 쓰면 뭐 뛰트가 아니 그 땀 그 끌고 그러지야 아니 그 측도 가장 고서 그치다야 온다 아른도 그치다야 스타샹 마 아르지가 그치다야 셔거라 쳐도 그치야 어떻게 그 셔마 라즈 코리아 지다리 나터는 참 불가리고 스타마 마나 처음 시트게 그세 그지 어느 세른 군이 비지 그지게 그세 좀 천라카니 데모레 레터도 왔던 거라 대충 세준디 저세 거고 오야 네 근저가 막겠지 이처럼 세게 팀 어요 그거 오야 띵어 마찬 구샤티 타서 네 한마리 꿈없이 안 피고요 그거 네 처마리 꿈 안 피고요 그거 네 놈이 칼라라 그요 그거 네 그다리 스타사사 그요 그거 네 근저가 막겠지 이제나 네 마치 뭐 총나 왕다드기야 스타 마치 뭐 총신인다드기야 켜봐서 따다드기야 쪼까 꼬물긴다드기야 쯤바샤리 원다드기야 꼬글은 그녀다드기야 꼬 그놈 같아들기 예산이 크라마샤 거죠스가 예산이 똑같이 가능하고스미 원나드긴 로르키메라 코스모 원나드긴 카나르탐근 콜로 원나드긴 코나르키메르 원나드긴 나 차버가리기 통크나마 프르크쇼고 이야 나 통크 삼바고 데르지드기야 켄녀 그런 거 샤는 거 코니다디 켈타 그런 거 터는 거 코노데 나 섬네 이나니마 사니 켈타 카르기 역시고고 나 니와 차핀 테고고 나 르기니 거나 테고고 나 차카서 그 캠페인 거고 나 사르기 니가 장스네고 나 르기 니가 왕스네고 또마이 타스 그 타스 쳐서 그랬더니 타서니 나 꿈꾸는 거나 마르토 나 소크머지 각치고 티타서 나 직진 카마랑 각치고 내 나 진진 하미랑 각치시니 다르점선 라카닌데 뭐 연세 지점선 때인데노 이나 척서 공통 삼일 가슴 니가 저 아 처음에나 니르타니 카르고 인도 시켜돌아 나 고고연 좀 시켜돌아 오야 하사친 좀 태나요노 우차랑 좀 크서 지금 있는 거 알아 그냥 사람 말로 그잖아요노 고시가 이 시켜면 인고 세준다 나 우스카 같은 지금 그렇게다라는 건 생긴 세주 좀 텐데 모두가 이 샤파 측근 좀 좀 있는 인도 특 소리 인도 좀 있는 야
1: 야리고 다타나 미그자와 로르티크 미즈기 비지 야마 로르티크 칸즈기 비지 쫀 마탕 사그그자와 에코니 쫀 마즌 사그르 야마 에코니 르김 기자롱니 텐고니 르케르트 잔카니 타고니 이야 아빠 합쇼메니 리나 마 마프쇼메니 직텐 감보람 쇼메니 아크티그 나르탄 길 쫀트 그제고노다 특히한 기자제고노니가 땅에 치바르 그자와인 야옌네 옌나니 나와섬 그는 마이다 딩이 나카튼 그 토마이다디 안더니 감소나 오야 쇼트든데 감소나 니 아스톤 코마상아 시트디난 거스카르마요 나스톤디그 그틀리요고 스톡 소압제요고 마코친 소압다노고 참봉 소압티고고 자르자콘코 갸리요고 다디나난 고시르그마루 똑고득고즈노 올라가소카루 티그득고즈노 스파차가장 아잡시트미 똑고즈노 참산민적 세르케티가 와소카루 티즈고노 오야 디무가 미냐친진고 촌론친진고 오야 다 체기하고 그지 않소나 미우상급지 혼합적도는 드리고 얼음 토급지 따뜻한데도는 드리고 니엠뇽원도 드리고 촌나농원도 드리고 나로 특가하지 따바인고 나이 지금 아직 랩도는 것 디타크 야 디하급샤나 테랑니 커커고 커고군 그지 야로 마르고 까바사즈 그지 니 땀거른 치는 거 그지 야랑 가라 미즈 그지 대랑이 나박슴 그는 마이다디 남가튼 거 토마 니즈그득 뜬 고마즈 쩍늑따 고마즈 니즈케 얌쩡 쩍케 임득서 토코 쩍쩍이 즈케 맘쩡 쩡케 니텐 돈쩡 몽어르르 비다 니쩍키 잠보가리 즈지 단쩍마 케르치 즈지 즈케 니가 나사무 나그자 사무즈 나갓 나티가 알린 쩡아즈 고고 나 우르카다 타다 고고 하야 야 민나 쩨니가 쩡아르근 통임스다 원다 뜨고마즈 요르다 원다 대랑샤나 나스터다 카친다다르스코 나킬럼베니가 쳇츠기 나루동마니가 쳇기 나미카루즈가 샤나코즈콩고 카다 다이나 쳇니 익츠샤나 다니스톤도 무즈카로 니마도 무즈카 냥거 다 쳇니가 메크에 나카니니가 다 쳇브라난 거 쳇즈고주오리 쟝츠난 거 도즈고주오리 쳇샤나 쳇사투고주오리 릴리나 다홍고고주오리 까치츠가 대홍고주오리 도쿠르모 마히즈고주오리 Адан согрох нэг л канона батом ту омни зхсуна ядан бун чхт тогч хадари чэнийг картон ярдян мэн жорена лахтон ушх ярдян мэн жорена картон нэг чхтон мэн жорена лортон нэг кэрдэч хадари ди лахиг мэн жорена хажини чэниро симцуна зван дон зу жоко шанкар танга хунга тэг зу жоко хая я нахэр гудала зи гун ундшана я ки кума гургур ми ма хурна зин гон дафка гургур чэ ма нах ки огли ма мён го хагалиг чэ ма мён го nga shok tim nigi jo go je zingo nga ra mo nigi tseb go je zingo haya ya ti hang shana ta chu chen nigi che gre di di kardon ko ka zi da di urdon ga ra zi da di cho mar don jo ma ker ti da cho cham bo ga ra nigi a kyar kyar kyar ga zi lo kyar kyar kyar mar ga zi lo la ga la zi chi nga cho ma tu zi ga ko ga ja la nga ha ya yu na kya sa le nam ka lo na da zo na ra se li ka zo ga na zo na ta sa bu ga na si mo zo na Ой, картяран хагнар нуурангыз гоона. Я чеке хатар хаалун гоф жаона, нахирэр жиркэрсэ яандын гоона. Я шигни ми тусун мэдэтэ чэти нэртэг жоойын го, гжоо лаф фихтэг яин го, чэнь ярдя кэр кэр жоо марту, тин ингэв шоон гоор нор яад. Я ти хагв шанна тяран я кирая чорин цуна, нам юун жоор кушок шебр гоин, нахта уун жоор кунжук шебр гоин. Мэнь гавса ба ком ням дади, мы кондук ням дади юнэн. Анна сэ мэн жиркэ каваз гин. Дэгэр гоф шэ чэкэр гэб дэм го. Ястан дох чика первайо, ялан ба чика сугмайо. Дэхсэр уя тон гонайо, яхсэр пэ кима канайо. Зо чогэр лия литтэр нидао, пи мэ чонтан адам тэ лидао. Да чэ чэргэн маачэ дар маачэ лыма дазгин, хтап чэ чэн маачэ лаштэ пэрдэ пун дазгин. Хтап чэ лиштэ пэ мэп гидао нэзэ, чуто нэ тон нэ тэрчэн дао нэзэ. Ядна тэрган чэ нэ хоб я чагэдэ псэдэ, гэг нэг дагэдэ псэдэ. Чэ нэ мэ чэ нэ кэртэн нэ, чэ чэ нэ рэхэ нэ нэ, нэ вэ дядэр нэ мэ мэ мэ мэ мэ мэ Я ти хагв шана нга херку далезеджу тачв шана нартык таня ну хитав саму кырып мкитэм но нитав саму нга жылы ням чуңзыр хая енда де чейна чук когонда чеп яннан он когох чисамныр я кэниня я енда тачв чениги жух темниги вен жочез нарал он истем жочез тачня чез гок я хая та майу на чихзы вахлалав жиги чупа тадав жиги Yo ta tuk maru kafye yu, zikba so karo sab da yu. Yo ta lo san dani, cik ta bi yugo zi gondi go, alung gin paka zi gondi go, cik arzawa zi gondi go, tondum da pa zi gondi go, cik arzawa mi nam yasim ta yu mar zi go, lunga shukwa mi naka nafka arka maafkan go jala niga. Aya, taro cha niga nga jiri da daraf samna, nga namka kur nar kya rangam dung ingo, nga sakye kur nam yukwa jala ngar ta ingo, nga kya nam maza go, shen nam makshub go, Я мэндустани. Я там чао кизган жоқ я, матам мүкөн базган жоқ я, мазгымын кызган жоқ я, бардарын кызган жоқ я. Тарыкыр карыгы язы көрөр, ырыгны карыгы юнады көрөр, нама хорлугда варақ жүндәлери мал ойнига. Хая, я чая. Бастыр дүргүнә кирге зыркә мәргү чез, зыркә тинам чок мәргү чез. Я жоқ чая ченик. Найын дуды чененен кирге кирип таңназ, нам олык кизен таңназ. Чене кэр чагым нез го жера, дон садыр тыпчы кыз го жера. Хая. Чене гар китрэ гы дуг дуг, ешер ги тыпар тян чан, дуг ху ги тан, дон го мортыр ги тан, тон нэн жера. Даны мзэг мэка, нир кэр ян мэни, дучыл ян мэни. Ма че дунг лын куна, дар гэнча вы сонзу дэн, нигма кэр чига алык кэ каз орлы ги тан намара, мрон кэ мура каз алы ги тан намара. Чум нир ги гам бэ мэк орны мара, чу ло гам бэ гам орны мара, чошы гни ни дучыл мэгэ чэйн. Как ки верм зуна на да гони яктан на да енжето ая тага хар гудала дина мурлап туя илаз кондонга на чомне шагыр чаз нар кибе тамча чаз кога
2: Yarigo, tato yedna terong. Chomar zonjak ma kirti dara, cho chikin chambu garada. Chongo lukkara chora dara, kharudjala, chakha chakki wara. Abdeem abdeer zarka ghamdra za yoke, namana homnika khandra za yoke. Di tukni chirtuk jantar nigda honi, mambab jantan tabda yona za yoke zi. Achok chingung nimdra zigi, zakara lomji zigi lamni. nga tar karu je kup sa zgi tong karu je kem bo pa zi ne yin na tki ilham ji de an dem tong kai ji na de tki akser mur zong ge yer lang nag nam si kwar sang ye ko ni mer dan na tong mu chen kur ye ko ni ar de cha cha re ge khum bo ye ko ni sab ji lang re ge de ko ye ko ni ho khar ta tu ne sha ko ni mo khag dan tu ne sha ko ni nyem jon tang jan zri ta ren tang jan zri ta yin na chka ni gi de ge tar gin mur lo zi ge ton de ta chege zine chungge zine chigche tge tular chigna xwa in ge mari ror chigna lama in ge mari ta yin na ta sulnga ni gin di tugni tge chut chop pi shep shep zgi ruk chop pi xi xi zi dali ma sang chang mo shen na han me na zgi den dum ra chi chen na ma me na zgi chig den tuk kh chi she go juri ta lam tuk kh chi ji go juri ya yin na ri ya ta tang ma tang ge go ma nam ka chung ge tug ma chig je ker ka ge gon ju gnu xung ara pa zi ng go nu ndu chomar zonjig na kerti yin ta yin na ta su chu chu mu zu ze ko ko zi jig na yin na chu chum ra nang ge chig zi ye ko ko jam su nang ge do zi ko chig sar tong ge ju go yin zi ko a long ge ge pa ka yin zi dan cham bor ga ra sang a de ge du jin cham ni ro mi ga zi du sta gu ni chir song a zi ko nyin ge ra ni ge ge ne na da ko nam mo lu ki zin ne da da ko nang i den na lu ng di che zi lu gi den na khin di che zi ko sha ji yo zi yandan chernon da sain jijigna yinna chi ho tsing wo yi gona dong zhe me ge che yi gona kheru zalan da yin go di da li chu tsam ran di nong ni chu ho tsing yinna ta na ze go ge dong dog yinna ge ra ze go ko stan da so xing chong ka yi jigna du a yim jing da ze ge ar za re jin na xia ze na ze che re jin na nya ze na ze da kheru zala ze go nu di ti che tsam bi re ze ge shkur chen ma ni shu do ze gi kong gen di tu ni sen so mir do to her ba zigi chi so mir shiri pa ta zigi chi so ngab zi da li chu ta so chamran di nang shan nari yin nari ya ta sun di to ni tsik lan bo zi gi chem bo ra ya ten chung ze ko nun di tsik lan che na to len zigi ki ro mo che na to gi zigi tsik ker ri tsik ge ri ding go ho rang wu ge zi to ri song ta ya chun ji na ker ji de ran chen bo ga ren ni gi chen ni gi di to ni go zar na ge nyang yi ge zi chi cha chung ni ge ta yi ge zi chi Yanda chazgi ifsha ta zijigna yinna ra ya den chung ze ko nu kang ge Kırkar son canan bım dizi yüz yüz, çarur canan bım dizi yüz, kar gelip canan bım.